0: 안녕하세요, 여러분. K2K 라디오 오시는 것을 환영합니다. 자라북도에 살고 있는 키르기스탄 출신 아이다입니다. 오늘도 여러분과 함께 키르기스탄의 문화 이야기를 나누어 드려 매우 기쁩니다. 오늘 주제는 바로 키르기스 정통 음악과 악기, 고무줄, 그리고 민속 예술입니다. 여러분이 혹시 음악을 들었을 때 어린 시절의 추억이 떠오르나요? 고향 생각이 난 적이 있으신가요? 키르기스 사람들에게 그린 음악이 있습니다. 바로 코무지라는 정통 악기입니다. 오늘은 이 특별한 악기와 함께 키르기스 사람들의 삶과 문화를 소개해 드리겠습니다. 함께 진행해 주실 알페리 씨와 함께 하겠습니다.
1: 사마스타르 부르마트 угармандар, мен Айпери, бүгін қырғыз елінен сыймығы болған қомус туралы сөйлесеміз. Қомус қырғыз елі үшін жөн ғана музыкалық аспап емес. Ал біздің тарихымыз, мәдениетіміз және ата-бабалардан қалған мұрас. Көптеген қырғыздар үшін қомустың үні балалықты, ата-енені, айылдағы жашауын және мекенді еске салады. Ошондуктан қомус қырғыздың жүрегіне жақын аспап болып саналады.
0: Не, Хангогэдо каякым, комунгу 해금 같은 전통 악기들이 있습니다. 이 악기들이 단순히 음악을 연주하는 도구가 아니라 한국인의 역사와 정사를 담고 있습니다. 키르기스탄의 고무줄도 비슷한 역할을 하는 것 같아요.
1: 우와, 앞단 옥수수. 그리스다르 고추민 일본은 알알 도돈 도구 고추 주립 제샤시칸. 알게즈데 адамдар дайым эле китеп жазып же тарыхын кагазга түшүрүп алган эмес. Ошондуктан тарых, уламыш жана элдик окуялар музыка аркылуу муундан муунга өтүп турган.
0: Жоңмал хынмиринэйо. Кроника, ымаги тансунан есуру анира, ёксары чоңдаранын ёкалду хэттанын марсымишин гуниньо.
1: Турайтасыз, кейбир күйлөрдө тарыхый окуялар баяндалат, кейбир күйлөрдө элдин кубанычы же кайгысы чагылдыралат. Ал эми айрым күйлөр табияттын гоздугун сүрөттөйт. Мисалы, шамалдын үнүн, суунун шаркырашын же көлүк аттын чабышын элестеткен күйлөр бар.
0: Не, чыгым Айпери шига маалсымдеро, вольленен ымакту ёксарыл чондарын ёкарды хэттанын го маалсым эжишёсою. Эритрилямен, парам сури. 물 흐리는 소리 그것도 다 전달하는 역할도 있고 그 시대에 맞게 있는 우리가 맞는 예술적인 남는 작곡들이 많습니다. 아 그럼 놀리지 않습니까? 단 세계에 주로 이루어진 악기와 자연의 소리와 사람의 감정을 모두 표현할 수 있다는 사실이 말입니다. 그래서 고무줄은 오늘날에도 키르기스탄 사람들에게 큰 사랑을 받고 있습니다.
1: 우와, 그리스탄다 азырдагы миңдеген балдар музыкалык мектептерде комуз үйрөнүшөт. Майрамдарда, концерттерде жана маданий иш-чараларда комуз сөзсүз жаңырып турат. Комуздун үнү кыргыз элинин үнү катары кабыл алынат.
0: 그렇다면 오늘 방송에서 고무줄가 어떤 악기인지, 어떤 역사를 가지고 있는지, 그리고 왜 지금까지 사랑받고 있는지 차근차근 알아봐두도록 하겠습니다. 또한 유명한 연주자들과 아름다운 정통 음악도 소개드릴 예정입니다.
1: урматтуу угармандар, эгер сиз Кыргызстанда төрөлгөн болсоңуз, комуздун үнүн укканда сөзсүз жүрөгүңүз жылыйт. Ал эми кореялык угармандар үчүн бул берүү кыргыз маданияты менен таанышууга жакшы мүмкүнчүлүк болот деп ишенебиз.
0: Не, кром чөп бонче магыл тилгу дорагагесимида. Кыргызстанды сарагыл уреттуңа сараң он чоңтоң санюримида. Хамке камсаңаге бушигесимика?

0: 코무즈는 키르기스탄은 대표하는 청던 현 악기지 악기입니다. 코무즈는 보통 살구나무, 호두나무 도원 향 나무로 만들어지며 세 개의 줄을 가진 특별한 악기입니다. 단순한 구조를 가지고 있지만 연주에 기여요. 따라 매우 다양한 음색과 리듬을 표현할 수 있습니다. 키르기스 사람들에게 코무즈는 단순한 악기 아닙니다. 코무즈에는 민족의 역사와 문화 그리고 조상들의 삶이 담겨 있습니다. 유목 생활을 해온 키르기스탄들은 코무즈는 통해 기쁨과 슬픔, 사랑과 희망을 표현해 왔습니다. 또한 코무즈는 자연과 깊은 관련이 있고 전통 연주와는 그 들으면 말이 달리는 바람이 산을 스치는 소리, 톡소리가 하늘 나를 모습은 강물이 흐르는 소리 등을 상상할 수 있습니다. 키르기스탄에는 코무즈와 관련이 되는 많은 전설에도 전해 내려옵니다. 그중 하나는 사냥꾼이 숲속에서 바람에 흔들리며 나뭇가지 소리를 듣고 그런 거를 알 수 있습니다. 키르기스탄 코무즈 관련 많은 전설 전해도 내려옵니다. 그중 하나는 사냥꾼이 숲속에서 바람을 흔들리는 나뭇가지 소리를 들고 감동을 받아 처음으로 거무즈를 만들었다는 이야기입니다. 어느 날에도 거무즈는 키르기스 문화의 중심이 있습니다. 음악 학교에서는 어린 학생들이 거무즈를 배우고 있으며 각종 축제와 문화 행사에 거무즈 연주가 빠지지 않습니다. 매년 3월 20일 날 노루즈 그리고 8월 30일 날 키르기스탄에서 아주 큰 행사가 있습니다. 그때 빠지지 않고 코무즈를 연주자들에 나와서 많은 곡들을 꼭 연주하고 사람들과 같이 기쁨을 나누고 있습니다. 네, 지금 방금 들으시는 곡은 우리가 새벽에 밝으며라고 이라는 곡이거든요. 정말 아름답고 섬세한 선율이 인상적이었습니다. 알베리 씨 앞에서 거무즈가 어떤 악기인지 알아보겠네요. 이번은 거무즈 역사와 전설에 대해 얘기해 볼까요?
1: Албетте, урматтуу армандар, комуздун так качан пайда болгонун эч ким так айта албайт. Анткени анын тарыхы өтө терең. Айрым изилдөөчүлөр комуз 1000 жылдан ашык убакыттан бери колдонуп келе жатканын айтышат. Кыргыз эли көчмөн жашоо өткөргөндүктөн көптөгөн тарыхый маалыматтар жазылып калбай, 12 түрдө муундан муунга өтүп келген. Ошондуктан комуз тууралуу тарых менен уламыш бири-бирине аралашып кеткен.
0: 정설이 많다는 것은 그만큼 사람들에게 사랑받다는 뜻이기도 하겠네요. 가장 유명한 전설을 소개해 줄 수 있을까요?
1: 엥 벨글 우람무스타르든 비리 앙치 존은 다이틀랏. 일게리 비 앙치 토코이도 주릅 다락타르든 아라스난 өзгөчө үндү угат. Ал үн абдан кооз болгондуктан токтоп угат. Көрсө шамал соккондо дарактын бутактарына илинип калган ичке жиптер термелип өзгөчө үн чыгарып жаткан экен. Ошол үндөн таасирленген аңчы жыгачтан аспап жасап көрөт. Уламыш боюнча ошол аспап кийин комузга айланган дешет.
0: А, жумал хынмиромнео. Кырон иягирил мани тырын жоги иннин го атео. Ака кы маранын гочором, элнаре оттон саньянкуни супсоге тырогасо саньянчуньионунде баро барамсури, санысучинин сури, токсури ханын нури 물습을 그런 것을 들으면서 상상해보고 너무 놀라서 그런 거무지가 만들어졌다고 그런 이야기가 있대요. 정서를 맞다는 것은 그만큼 사람들에게 정말 아름다운 이야기네요. 자연의 수리의 악기가 탄생했다는 이야기군요.
1: 그르즈들 타비앗 менен өтө жакын жашаган эл болгон. Тоолор, шамал, дарыялар, жылкылар, мунун баары кыргыздардын жашоосунун бир бөлүгү болгон. Ошондуктан музыкадагы табияттан шыктанган.
0: Кыргыз жондон ымагын тырымен жайон пунгёнги торогунё.
1: Туура, мисалы, айрым күлөрдө күлүк аттын чабышын угаласыз. айрымдарында бүркүттүн асманда айланып учканын элестетесиз. Дагы бүркүлөрдө бийик тоолордун арасында соккон шамалдын үнү сезилет.
0: 한국에도 자연을 배화하는 전통 악기가 있습니다. 키르기스 그래서인지 키르기스 음악이 더욱 친근하게 느껴집니다. 그런데 거무즈는 옛날 사람들의 생활 속에서 어떤 역할을 했네요?
1: 거무즈 그리스다르단 günümdük yaşasında çoğ orundu elegen. Mayramdarda dağı, toylordo dağı, jeyindarda dağı komuz jaŋarıp turgan. El çoğulganda komuzçu küy çertip berçü. Кээде адамдар ырдашчу, кээде акындар айтыш өткөрүшчү.
0: Kronika komuzunun saramdırıl hanaro moyunun yokaldo hageneyo.
1: Ova, azır televizor ja internet bar. Alemin burda adamdar malumatty, kabardy jana okuyalardın biri-birine aytıp jetkürçü. Komuz oşol madani baylanıştın borborunda bolup turgan.
0: Ümagi kongdongçeri yöngörhanın yokarı hettanın çomi insancogimnida.
1: Дагы бир кызыктуу нерсе бар. Кыргыздар кээде сөз менен айтылбаган сезимдерди күй аркылуу жеткиришкен. Мисалы, адам кайгырып турса дагы, кубанып турса дагы, жүрөгүндөгү сезимин комуз аркылуу билдирген. Ошондуктан кыргыздар күйгө өзгөчө маани беришет.
0: Кыргызча комузунун сарамдарын маамыл марежундан пиони сенген го атнео.
1: Так ошондой. Комуздун үнү көп учурда сөздөн күчтүү болот деп айтышат. Кээде бир эле күй бүтүндөй бир окуяны айтып бере алат.
0: 정말 흥미롭습니다. 청취자 여러분, 오늘 이야기를 들으시면서 거무즈와 단순한 악기를 아니라는 것을 느끼고 계실 것 같습니다.
1: 와, 거무즈 불 타르흐, 거무즈 불 마다니앗, 거무즈 불 그르즈 엘린인 은유.
0: 그럼 다음 시간에는 키르기스탄의 유명한 거무즈 연주자들과 청톤 명곡들에 대해서 알아보겠습니다. 많은 분들이 사랑하는 대표적인 연주자들과 곡에는 어떤 이야기가 담겨 있을까요?
1: 기인기 별륙도 톡톡을 사틀간업 아타이 오건바이업 시약도 잘칼라르 전인도 전화라든 차마라르 투라우 슬려셔이스.
0: 계속 함께 해주세요. 지금 에르케사르라는 곡을 들어주세요.

0: 지금까지 거무지와 위대한 연주자들에 대해 이야기해 보았습니다. 그런데 키르기스 문화를 이야기할 때는 빼놓을 수 없는 것이 하나 더 있습니다. 바로 마나스 소사시입니다. 알베르 씨, 마나스는 어떤 이야기인가요?
1: 아르마토가르 만다르 마나스 부 조는 가나 에포스 에메스 마나스 카르가즈 엘리닌 루하니 바이리그 카르가즈 엘리닌 타르흔 듀뇨 타남은 가다살튼 жана балуктарын камтыган улуу чыгарма. Манас дүйнөдөгү эң узун өзеги эпостордун бири болуп эсептелет. Айрым изилдөөчүлөрдүн айтымында анын көлөмү 500,000 саптан ашат.
0: Жоңмал нолямнео. Хангугэдо кочонун сосаши жоңтон ияги итчиман. 그렇게 큰 규모의 작품은 매우 드뭅니다. 그렇다면 이 이야기는 어떻게 전해주 왔을까요?
1: 인가스가 마나스 글음들 보유 기탭된 эмес, 아담들 арқылуу сакталган. Манасчылар деп аталган өнөр адамдары эпосту жатка айтып келишкен. Алар миңдеген саптарды эсинде сактап, эл алдында аткарып беришкен.
0: 수천 줄이 아니라 수만 줄, 심지어 수십만 줄을 기억하는 것이 믿기지 않습니다.
1: 오와 마나슈라르 özünçö çoŋ önür. Manasçı bolgondor köbünçö özgöçö talantka ee adamdar dep esептелет. Эл арасында көп учурда манасчыларга түш аркылуу аян келет деп деген ишеним бар. Айрым белгилүү манасчылар өнөрүнүн башталышын дал ушундай түш менен байланыштырышкан.
0: 매우 신비로운 이야기네요. 그러면 마나스는 단순히 옛날 이야기가 아니라 지금도 살아있는 문화라고 볼 수 있겠네요.
1: 알베트, 뷰잉크 근도다가 마나스 맥집들도 옥틀랏. 페스티벌들다, 마다니 이슈들다, 마나슈랄 은혈고스 드셨. 그르기스탄단 알비르 자라는 마나스 두라루 빌렛대색 정우스바이오스.
0: 청취자 여러분, 키르기스 사람들에게 마나스가 얼마나 중요한 존재인지 느낄 수 있을 것 같습니다. 그런데 민속 예술인은 마나스 위에도 많이 있겠죠?
1: 알베트, 그르기스 엘리닌 엘릭 을라르 다갑단바이. мурда адамдар өз кубанычын да, кайгысын да ыр аркылуу билдиришкен. Бешек ырлары болгон, той ырлары болгон, кошок ырлары болгон. Ар бир турмуштук окуяга байланыштуу өзүнүн музыкалык салты бар эле.
0: Хангукту пистамнида. Иягига тиянамен бурунун норега икку, керонсигина түкбюран нари бурунун чоңтон норега исмида. Мунуанын талладу, сарамдыре сальми пистанын гот катсымнида.
1: Туура айтасыз. Маданияттар ар башка болушу мүмкүн, бирок адамдардын кубанычы, сүйүүсү, үй-бүлөгө болгон мамилеси окшош. Ошондуктан музыка элдерди жакындатат.
0: Тотарын чоңтон эсүринин отон кошингайо.
1: Кыргыздардын улуттук бийлери бар, кол өнөрчүлүк өнөрү бар. Кийизден жасалган буюмдар, шырдак, ала кийиз сыяктуу эмгектер дагы маданияттын маанилүү бөлүгү. Ал эми музыка менен бий көп учурда чогуу жүрөт. Майрамдарда комуз жаңырып, элдик бийлер аткарылат.
0: Чоду Йоро Хенсайса Киргиз чонтон чумул бун жоги ийнинде меу уагу арамдапсымнида. Тыки чонтон исангва хамке кунгёнгул бомен тоук инсангжогиосымнида.
1: Ауа, улуттук ийим, музыка жана бий баары биригип кыргыз маданиятынын жүзүн түзөт.
0: 오늘 이야기를 들으면 키르기스 문화가 단순히 하나의 이야기나 음악이나 아니라 매우 깊고 분분한 전통을 가지고 있다는 것을 알게 되었습니다.
1: 코무스, 마나스, 엘리그르라, 제나 빌레르, 무는 바라 키르기스 엘리닌 루하니 듀뇨스는 별그. 알라르드 사토, 제나 기니키 문가 읏거루 비즈딘 밀데티비스.
0: 잠시 후 마지막 시간을 오늘의 고무지와 젊은 세대 그리고 정돈 문화의 미래에 대해 이야기 보겠습니다.
1: азыркы жаштар комузду кандай үйрөнүп жатышат? Кыргыз маданиятынын келечеги кандай? Ушул суроолорго жооп издейбиз.
0: Кесо хамке해 주세요. 지금 노래 시간입니다.

0: 오늘 방송도 마지막 시간이 다가왔습니다. 지금까지 거무주의 역사와 전설, 위대한 연주자들, 그리고 마나스 소사시와 민속 예술에 대해 이야기해 보았습니다. 마지막으로 현재 키르기스탄에서 거무주가 어떤 의미를 가지고 있는지 얘기해 볼까요?
1: Әлбетті, гейр адамдар салтты музыка жаштардың қызығусын жоғытып баратат деп ойлышы мүмкін. Бірақ Қырғызстанда андай емес. Бүгінгі күнде дағы миңдеген жаштар қомыз үйреніп жатшат. Музыкалық мектептерде, искусство бұрболларында және университеттерде қомыз бойынша білім алшат.
0: 정말 반가운 소식이네요. 정돈 문화가 계속 이어지고 있다는 뜻이네요.
1: азыркы жаштардагы комуз менен сыймыктанышат. Социалдык тармактарда комуз чертип, видео тарткан жаштарды көп көрүүгө болот. Айрым музыканттар комузду заманбап музыка менен айкалыштырып, жаңы чармаларды жаратып жатышат.
0: Чоңтоңго хендеге хамке балчонаго иттан иягинео.
1: Атак ошондой, салтты сактоо менен бирге жаңы муумга жакындатуу дагы маанилүү. Ошондуктан бүгүнкү күндө комуз жаңы үмүттө дагы өнүгүп жатат.
0: Кыргызстан Киргизстанынын комузга карата түбөлүк кеңем ириду инайо?
1: Ооба, Кыргызстанда жыл сайын 9 сентябрь комуз күнү катары белгиленет. Бул күнү өлкөнүн бардык аймактарында концерттер, көргөзмөлөр жана маданий иш-чаралар өткөрүлөт. Комузчулар бир жерге чогулуп өнөрлөрүн көрсөтүшөт.
0: Жаңгал ыйми ийнин наригинио. Hangugede jeondeon munhwareul ginyeomhaneun daeyangan haengsaga isseunde, Kirgizstan-eseodo bistage munhwa yusaneul sojunghage jikigo isdaneun geoseul al su isseubnida.
1: Awa ankeni madaniyat bul eldin juzu, eger biz madaniyatibizdi unutsak, tamarybyzdy dagy jogotup alyshybyz mumkin. Oshonduktan Kyrgyz eli komuzdu jana ellik öndördü saktoogo özgöchö köngül burat.
0: 오늘 방송을 준비하면서 저도 많은 것을 다시 배우게 되었습니다. 특히 거무지와 단순한 악기가 아니라 사랑과 사람의 이야기 주고 과거와 현재를 연결하는 다리는 점이 인상 깊었습니다.
1: 거무지는 은은데 아타바바라든 데미 bar, 톨ордун жаңырыгы bar, 그리고 엘인인 тарыхы жана руху bar. Ошондуктан кыргыздар кайсы өлкөдө жашабасын комуздун үнүн укканда мекенин эстейт.
0: Чалабокто кешин Киргизстан көмөн여러분도 오늘 방송을 들으시면서 잠시만이라도 고향을 떠올리시기 바랍니다. 또한 한국 전지자 여러분께서도 키르기스 문화를 지금 더 가까이 느끼셨으면 좋겠습니다.
1: чет өлкөдө жашап жүргөн бардык мекендештерге айтарым, тилибизди, маданиятыбызды жана салтыбызды сактайлы. Балдарыбызга үйрөтөлү, анткени маданият бул келечекке калтырган эң чоң мурас.
0: Не. Вольленен Киргизстан кёминдерин Кангуйсо мани салгу кешикодуньо. И пансонгыл дураттарамен,여러분들 Киргизстанын чамшираду 갔다 오는 것처럼 고향을 떠올리시면 좋겠습니다. 이 방송에서는 우리 키르기스탄의 거무지와 소사시, 마나스 그리고 다양한 예술에 대한 이야기였는데 키르기스탄과 한국인의 문화가 너무 비슷한 점이 많이 있습니다. 첫 번째는 문화유산을 지키고 있고 그걸 더 이어서 다른 세대에게 더 다음 세대한테 물려주는 거를 의미 큰 의미라고 생각하는 마음이 같습니다라고 생각합니다. 오늘 함께 주신 아이필이 어떤 기분이신가요? 오늘 어떠셨어요?
1: 뷰잉크 베류 아르콜로 그리스 마다니아튼 벨슈고 민규출릭 볼곤나 관시타문.
0: 전치자 여러분, 오늘 K2K 라디오 함께 주셔서 진심으로 감사합니다. 오늘 키르기스 전통 음악과 악기 그리고 민속 예술에 대해 알아보았습니다.
1: урматтуу каармандар, биз менен бирге болгонуңуздар үчүн чоң рахмат. Кыргыз музыкасы элдерди жакындатсын. Маданияттар ортосунда достук бекем болсун.
0: Чигим кажи чинеңинжа айдемнида.
1: Жана айпери болду.
0: Да, сиганы погесмида. Чигим норе сиганимнида.